0: ሰዎች ታርጌት
1: ያለም ጸጥታ አዋቂና ለሰላም ጉዳይ መሰናክል የሆኑትን ሁሉ አይነተኛ ችግሮች እዚህ ላይ ልንጠቅሳቸው እንፈቅዳለን።
2: Since the beginning